ሲያቆ አንተ ካንተው ያቆ አንክሮኒ ዋጣው ያላኝ ወዮ ያስ ፈረው ፈረው ካንቲያ ማንራ ያለን ባቱ ሆና የየ ወጥሚው ማማ ያው ያው ወውራው ማሳየው